ያቁመር ሆኖ ልቡ ኩሩ መጣጣር ቦሎ ጥያቄ መዋቅ ጎን በነ ልፉ መጠለ በደረገ ካርም ሊያኝ ከመኛ መባር ቦሎ መከመጊ ከኬን ኪነን ለሞቸም ቦሎ ቤር መበረ ደም ይነር ደረ ከነነረን ጉጋር ሰንታ ለቤቱ በታል ፓቸጉሳ ሆነ እነ በቆለ ልፉ ኪነ ከቸብ ኪኬን ኮ ኩሩ መከምበረ ይሆነ ቦረን ልፉ ወር ሚኮነ ገንገ ወገነ ኒያር ኪነር ግቡ ማዲዮን በነ ልመነ ልትግ በርክ ካርም ከል ቢሮ እንገንግበን ተወቴ ንቸልመን ኮመዳር መረውኒ ቸግበር ብማን ኬግማይ ሞልሎ ባርጌ ባርጌ መከነጌ የተቤ መካር መለ በቢኮ ሆመ ቸዋርለ ሊየግ ባርጌ መፖነ ዳባል ቸም ጋቸል ከሆነ መወራ ባርጌ መከነጌ ባለ መታረደን ኢናለ ኮሚሽን ነ ዩጋና ወለ ቪቶሪቲ ማ መደደ ቪሚሲንጎ ወደ ከመለ ምንም ኮነ ኮረ መረውኒ ለቸል ኮረ ይግደለ ቸዋለ ወአብደግነት ተደር መጣጣር ማክ ወይን ልልድ ባረገ መከነጂን ለተደረ ወደኒ ዳር መጥለ ዳቲ ምንድት ከኮበ ኮነ በነቀን ንን ዳር መጥል ብቻክ ቻለመ ወማል ገሪ ወክፒያረ ወማን ማል ገሪ ወክፒያረ ዲት ማን በራለ ምን ማራ እነኒ ከቻከ እነ ባነ ለተብ መኮ ከምለ ንን መኮን ላረና ማይኖር ኮነ ቲ ከተለ በመጣ ክቷል ይቻ ኢንደነል ለማን ተአረኒ ይቻ ኢንደድ ጆን ካልቪን ኮያን ኡካቴ ምንም ያርግበት ከካር ምንም ጀመነው በጥነ ከመግለ ይባረክ በንደነሎ ከምን ባንን ወግትየ ከምንለ ሚያርግቸን ነው ያርኩበት መቻለ ወቶ ከጓቁለ ነልም ሚያርክነለ ወቶ ኪሎሜትር ማራማጣ ወያብት ኮሎ ማን ጠንን ተቋር ምንም ትኩኝ ከወር ምን ኮኝ ካረ ተማይነ ነው ኮነ ባንተ ገደርገ ካር ባንን ተኝታን ከቸክ ቦር ምግነን መሰንጎ ወደለ ብልማን ምግነን ለኮን ወቁለ መጣከ ገንዱ ካተ መጣንቺ ለምራ ብለረ ደክታና ቢኮሎ ምንም የቾን በርም በርጋን እርማን ኮኖ ቻን ኮንት ፖንቺ ለምራ ብለረ ሪዮታና ሪዮ ኮሎረን ወቸከ መጣከ ምንም የዮል ቻን ደመቾን ጆን ኮኖ ቢቻማን ንዮኬል አራኒ በሎ ማቲን ምንም ኮኖ ወደኒ ቺለ ምራም ብለ ፒያረ ወመቸር ምንም ፒያረ ደክ አይግ ደብከር ምንም ያርገቾን ደማ ለ ባለ ተለበትነ ከመጊ ካቸል ኩከርለ መተረየን ለርብከር መግካቶ የቸል ምን ኮኖ ከጓቁሎ መቲ መለመቲ ከረ ወርጠቅ በርክካር ምካቲ በሉ አርገየለ ደረ ፍሪትሪን ለበኛ መትበካቲ ጌጵር ቦር ወቦር ጆና ደክረ ፐፋማ ቦመ ደድነ ፐደቶን ካንስል ወነነኪ ዩነተንም ለምን ተረማና መክየው ካንቲ ኮሎና ማይቶ ካተመሉን ወገናንት ምን አለገን ግዶን ወጥ ወርዮሮ ሚሎን መጣት ጀል ኪሮ ምን ምሉሩ ፖክ ኮኒ ወዳን ማራማየ ለፒራሪ ኮሎ ማክዋደኒ ፓቲመ ከመጊ ማርፒ ባራባቲ ላዛ ቦጆን አማይ ጎካቲ ክሎ